ተንኮለኛ ናባጣ ጎርባጣ በትግስት መጠበቅ ራስ እስኪመጣ አለም ዘወርወራ ናባጣ ጎርባጣ አለም ተንኮለኛ ናባጣ ጎርባጣ በትግስት መጠበቅ ራስ እስኪመጣ

ዳዳ ለመጫኛ ሲረዝም ለሊቱ ከተፈያንን ጊዜ ነበር መዳኒቱ እንዳዳ ለመጫኛ ሲረዝም ለሊቱ ከተፈያንን ጊዜ ነበር መዳኒቱ